ባህሩ ፈርፈደ ያጅንዳው ያልጊ ብሪንጊ ቢንተጃይ ወግተክበሪ ጀበሪ ተኮንገይ ሰዬ መሪኩም ባላው በንገ ኮትዲዋር ያጅናልጊ ብሪንጊ ቢንተጃይ ኢብራሂም ማሰባ እንገ መለላን ማልጊያ ሲንባይ ባንገ መለላን ባይ ኢብራሂም